አይሻል መኖር አልሻ ለእስራኤል ከንስራ ለቆፍር ለሸከም ገበሬ ምን ሆነ ወታደር አገልግል አስፈላጊው መንገድ ኑሮ እንዳይሻሽ መቺነ ትርፍ ፈለኩ